እስቲ ምሁር አለ አይ ምሁር አለ አይ ሲያጥሪ ሞዴ የፈለጌ ማታዬ ኑሮ ሳታ ባለታ ተራው ፈሪክ ለሰውለት ካዲባቸው ይጣፋናና ሙሐመድ ወናው ታቢረ ትቦሬ አቁዋቂ ዛጣቀን ቦሮም ካንካ ፎቶ ጋር ይሙጉ ጋስነ